ሁለትም ባይን ሁሉ ባንቺ ያዘን አፈሰስኩ በዚህ ዓለም መፈጠሬን አማረርኩ እምባዬ ፈሶ አልፎልኛል ያንቺ እምባ ግን ይቀጥላል።